0: እንደምን አምሽታችኋል አድማጮቻችን። ለዛሬ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን የኢትዮጵያ መንግስትን እንደሚከሱ ሲናገሩ የነበሩ የቦንድ አበዳሪዎች እንዴት ከስምምነት ደረሱ?
1: የኢትዮጵያ መንግስት ግን ያንን ቦንድ መስጠት ባይፈልግ፣ ለምሳሌ መበደር ባይፈልግ፣ የኔ ግን ምን ልንገር አይበደርም። እና ይሄንን የመግዛት መብት ተሰጥቷቸዋል እነሱ አይደል? ይሄ መብት ገበያ ላይ ዋጋ አለው።
0: የሆሳናው የውሾች ግድያ ዘመቻ ለምንና እንዴት ተከናወነ?
2: የተከተበም ያልተከተበም እንግዲህ ይገደል በሚል መንደር ተጠሪዎች ያንን ድርጊት ሲፈጽሙ ነበር። እንዲገሉ ባለቤቶችን ሲያስገድዷቸው ነበር።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። የኤርትራ መንግስት ዜጎች በእጃቸው ያለ ገንዘብን በአንድ ወር ውስጥ ወደ ባንክ እንዲያስገቡ አዘዘ። ዝርዝራለን።
3: የኤርትራ ማዕከላዊ ባንክ ማክሰኞ ዕለት ባወጣው በዚህ ጥብቅ ማሳሰቢያ በአገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝና አቅፋ በሙሉ ዛሬ በጀመረው የአውሮፓውያኑ ሐምሌ ወር ማጠናቀቂያ ድረስ ወደ ባንክ እንዲገባ አዟል። የኤርትራ ባንክ ባወጣው መግለጫ እያንዳንዱ ዜጋ የመጠቀም መብት ያለው የአገሪቱ ብሔራዊ ገንዘብ የሆነው ናቅፋን ብቻ መሆኑን ጠቅሷል። ስለዚህ ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚያ ውጭ ግን ግለሰቦች መሆኑ ተቋማት ገንዘብን በይዞታቸው ውስጥ ማቆየት ሕገወጥ መሆኑን አስጠንቅቋል። ከዚህ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡ መመሪያ ተሰጥቷል። ይህንን መመሪያ በማያከብሩ ግለሰቦችም ሆነ ተቋማት ላይ ጥብቅ እርምጃ ይወሰዳል ብሏል ማዕከላዊ ባንኩ። እርምጃው ምን እንደሆነ ግን ያለው ነገር የለም። ከ10 ዓመት በፊት የኤርትራ መንግስት አዲስ የመገበያ ገንዘብ አሳትሞ ባሰራጨበት ጊዜ በለውጡ ሂደት በህዝቡ እጅ የነበረውን ጥሬ ገንዘብ በሙሉ ወደ ባንክ እንዲገባ አድርጎ ነበር። ከዚያን ጊዜ ጀምሮ ማንኛውም የኤርትራ ዜጋ በሚያንቀሳቅሰው ገንዘብ ላይ ጥብቅ ገደብ ተጥሎበታል። በዚህ መሰረት በኤርትራ ውስጥ በሚገኝ ባንክ ገንዘብ ያላቸው ሰዎች ከባንክ ሂሳባቸው በአንድ ወር ጊዜ ውስጥ ማውጣት የሚችሉት ከፍተኛው መጠን 5000 ናቅፋ ብቻ ነው። እንደ ሰርግ ላሉ ከፍተኛ ወጪ ለሚጠይቁ አንዳንድ ጉዳዮች ከተቀመጠው ወርሃዊ 5000 ናቅፋ በላይ ከባንኮች ገንዘብ ለማውጣት ከአካባቢያቸው ባለስልጣናት ልዩ የፈቃድ ደብዳቤ ማግኘት አለባቸው።
0: ባለፈው ሳምንት በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ውሾች አሰቃቂ በሆነ መንገድ በጅምላ ሲገደሉ የሚያሳዩ መረጃዎች በማህበራዊ መገናኛ ብዙሃን ተጋርተው መነጋገሪያ ሆነዋል። ቢቢሲ ግድያውን በተመለከተ የሆሳና ከተማ ነዋሪዎችን፣ ጉዳዩን የተከታተሉ አንድ የእንስሳት መብት ተቆርቋሪና የከተማዋን ከንቲባ አነጋግሯል። አስተያየታቸውን የሰጡን 3 የከተማዋ ነዋሪዎች ግድያው ከመጀመሩ ከሳምንት ገደማ በፊት በእብዱሻ የተነከሱ የተባሉ 2 ታዳጊ ልጆች ህይወት ማለፉ ለጅምላ ግድያው ምክንያት መሆኑን ተናግረዋል። ካነጋገርናቸው መካከለ የሆኑት አንድ ግለሰብ ስለ ሁኔታው እንዲያብራራሉ።
2: ከተባት እንደ ከተማ ስትሰጥ ነበር ለሁሉም ውሾች

0: ያም ሆኖ ሳለ ግን የተከተበም ያልተከተበም እንግዲህ ይገደል በሚል መንደር ተጠሪዎች ያንን ድርጊት ሲፈጽሙ ነበር። እንዲገሉ ባለቤቶችን ሲያስገድዷቸው ነበር። በመንደር ተጠሪዎች ትእዛዝ ነው ይህ ሲፈጽም የነበረው። ምናልባት ከዛ ከፍ ብሎ ያለው መረጃው ባይኖረኝም በዋናነት ግን የመንደር ተጠሪዎች ናቸው ይህን ተልዕኮ ወስደው እንግዲህ ተግባራዊ እንዲሆን ሲሰሩ የነበሩት። እንትን ነው አሁን በየድሩና በየሰፈሩ እንዲነገር ተደረገና እያንዳንዱ በቤቱ የሚያረበውን ውሻ ካልገደለ 50,000 ብር ይቀጣል የሚል እንዲሆን ደግሞ ፍቃደኛ ካልሆነ ታስሮ እንግዲህ ሲገደል ይፈታል የሚል ነገር ነበር የተነገረው። የመንደር ተጠሪዎቹ ባለቤቱን እንዲገል የማስገደድ ሁኔታ ነው። ያንን ካላደረገ ደግሞ የሕግ አካል ተጠርቶ እንግዲህ ለእስር እንደሚዳረግ ነው ተነግሮም ሲደረግም የነበረው። ያም ሲደረግ ቆየና እንግዲህ ትናንትና የሚዲያ ትንሽ ተጽዕኖ ነበር። ከዛ መነሻ ከከተማ አስተዳደሩ ደብዳቤ ለእያንዳንዱ ቀበሌያት በሚል ደርሷል መሰለኝ። ሚዲያ ላይ ነው ያንንም ማተም የተደገፈ ያየሁት። ደብዳቤ ለእያንዳንዱ ቀበሌ ጽፈው ይጋብ ብሏል።
1: ዶክተር አላዛር አየለ የእንስሳት ሐኪም ናቸው። የውሳናውን የውሾች ግድያ ጉዳይ ሲከታተሉ የነበሩት ዶክተር አላዛር የ6ኛና የ8ኛ ክፍል ተማሪ የነበሩት ከአንድ ቤት ህይወታቸው ያለፈ ወንድምና እህት እዚያው በቤታቸው በነበረ ውሻ ተነክሰው በጊዜ ሕክምና ባለማግኘታቸው ለሞት ስለመዳረጋቸው እንዳረጋገጡ ገልጸዋል። ይህን ተከትሎ አሰቃቂ በሆነ መንገድ የተገደሉት ባለቤት ያላቸው ውሾች ብቻ ቁጥራቸው 450 ሊደርስ እንደሚችል ገልጸዋል።
2: አካባቢ ላይ ያላችሁን ውሻ በሙሉ ቤት ውስጥ ያሉትን ስፔሻሊ የጎዳናዎቹን ይዘው መግደል ስለማይችሉ ቤት ውስጥ ያለውን ውሻ አውጥተን በራስህ ገመድ አንቀህም ቢሆን ቀጥቅጠህም ግደል በሚል በየቤቱ እየዞሩ ምንድነው ውሻውን ያልገደለ ደግሞ 50,000 ብር ቅጣትና የእስር ቅጣት እንደሚደርስበት በማስፈራራት ሰው ወዲያውኑ እያስወጣ ያው የቀምቢም ያለ አለ፣ የታሰረም ሰው አለ። እነሱ እያወጡ ያው በጣም በሚያሳዝን በአሰቃቂ ሁኔታ ድርጊቱ በጣም ያጸየፈም ነው። በሃይማኖትም በባህልም በህግም ሊያስጠይቅ የሚችል ድርጊት ነው። ያው ብዙ ቪዲዮዎችም ደርሰናል። ያለ ፈቃዴ ውሻዬን አውጥተው ገደሉብኝ ምናምን ሲያለቅሱ አቤቱታዎች ቪዲዮ ደርሰውናል። በጣም አዝነናል። እውነት ለመናገር እንደ አንድ የእንስሳት ሕክምና ላይ እንደሚሰራ ሰው ከእንስሳት ጋር እንደሚሰራ ሰው በጣም ያሳዝናል ይህን ድርጊት ማየት፣ እንደ ማህበረሰብም በጣም ያሳዝናል።
1: እንዲያው ባለዎት መረጃ ምን ያክል ውሾች ናቸው የተገደሉት? መቼ ነበር ግድያውስ የተፈጸመው?
2: ግድያ የተፈጸመው ያለፈው ሳምንት ሐሙስ ጀምሮ ነው። ከሶስት ቀን ድረስ ያው በጣም የገደላ እንደነበረ እና እስካሁን ባለ መረጃ መሰረት ያው ገደላ እንዳልቆመ ይደውልልናል። እኛም ሶሻል ሚዲያ ላይ ስልካችን ስላለ ኮንታክት እያደረጉን ገደላ እንዳልቆመ እንደዚህ አይነት መረጃዎች አሉ። ኤግዛክት ቁጥር ማወቅ አልችልም፣ ግን ከ400 እስከ 450 ድረስ የሚል ነገር በአንዳንድ እንትኖች ደርሰውኛል። ባለቤት ያላቸው ናቸው እስካሁን እንግዲህ ጎዳና ላይ ያሉ በጣም ብዙ ውሾች አሉ። የጎዳና ውሾች
1: በጅምላ የሚገደሉትን ውሾች የማዘጋጃ መኪና እየተከታተለ ሲሰበስባቸው እንደነበረ የከተማዋ ነዋሪ ነግረውናል። የሆሳና ከተማ ከንቲባ አቶ ሳሙኤል ሽጉጤ በበኩላቸው በእብድ ውሻ ተነክሰው መሞታቸው የተገለጸው ሁለቱ ልጆች በከተማዋ አቅራቢያ በሚገኝ አጎራባች ስፍራ ይኖሩ የነበሩ መሆናቸውን ጠቅሰው በሆሳና ከተማ ደግሞ ባለፈው ሳምንት አንድ የ14 ዓመት ልጅ በተመሳሳይ ምክንያት መሞቱ ለተወሰደው እርምጃ መንስኤ እንደሆነ ተናግረዋል። ሆኖም የከተማዋ አስተዳደሩ በግድያው ላይ ተሳትፎ እንደሌለ ለውና ግድያው በተጀመረ በግማሽ ቀን ውስጥ ማስቆሙን አስረድተዋል።
3: ሆሳናና አካባቢው ላይ የእብድ ውሻ በሽታ ተከስቷል። በእብድ ውሻ ንክሻ ከ80 በላይ ሰዎች ሆስፒታል ላይ በንግስት ሌኒ ማህመድ ሆስፒታል ላይ ገብተው እየታከሙ ያሉ አሉ። ከዚህ ውስጥ ሁለት ከአንድ ቤት የ6ኛና የ8ኛ ክፍል ሚኒስትሪ ሊፈተኑ የተዘጋጁ ከአንድ ቤት በእኛ ከተማ መዳረሻ ላይ ያርፋሉ። ያ ድንጋጤ ሳያልቅ እንደገና እኛ ከተማ ውስጥ የቴሽዱና የሚባል ቀበሌ ላይ አንድ መንደር ላይ የ14 ዓመት ልጅ በውሻ ተነክሶ ሆስፒታል የነበረ ልጅ ይሞታል። በዚህ የተደናገጡ የአካባቢ ሰዎች በድርም በመንደርም ተነጋግረው እነዚህ ልቅ የሆኑ ውሾች እንዲገደሉና ህብረተሰቡን ማዳን አለብን የሚል ማህበረሰቡ በራሱ ውይይት አድርጎ ተገቢ ባልሆነ ሁኔታ ያው ግድያ ፈጽሟል። የከተማ አስተዳደሩ ግን አንደኛ በከተማ ውስጥ ያሉ ውሾች ከ10,000 በላይ የሆኑ ውሾች ተመዝግቦ ያሉ አሉ። ከዚህ ውስጥ ወደ 7500 አካባቢ ክትባት እንዲያገኙ ተደርጓል ባለቤት ያላቸው። ነገር ግን በአንድ መንደር ላይ የተወሰኑ ውሾች ላይ በስሜት ወጣው ወጣቶችም አንዳንድ ሰዎችም ያደረጉት ነገር ተገቢ ስላልነበረ በከተማ ውስጥ 10 ቀበሌያት አሉ። እነዚህ ለበሙሉ አንድም ውሻ ተገቢ ባልሆነ መልክ መገደል እንደሌለበት ደብዳቤ ጽፈን ፖሊስና የጸጥታ አካላትን አስተማርተን እንዲቆም አድርገናል። የአንድ ቀን የተወሰነ ሰዓት ኢቨንት ናትቺ በማህበራዊ ሚዲያ ላይ ወጥቶ በከፍተኛ ደረጃ የተሰራጨው መረጃ በከተማ ውስጥ አሁን አንድም ቦታ ግድያ የሚፈጸምበት የለም።
1: ከንቲባው ስለተገደሉት ውሾች ቁጥር እንዲሁም ግድያውን በፈጸሙ አካላት ላይ እርምጃ ይወሰድ እንደሆነ ተጠይቀው አስተያየት ከመስጠት ተቆጥበዋል። ይሁን እንጂ የእንስሳት ሐኪሙ ዶክተር አላዛር አየለ እርሳቸው አባል የሆኑበት ዘ ብሉ ቬት የተባለ በእንስሳት ደህንነት ላይ የሚሰራ መንግስታዊ ያልሆነ ድርጅት ከሌሎች መሰል ድርጅቶች ጋር በመሆን የጅምላ ግድያውን በፈጸሙ አካላት ላይ ህጋዊ እርምጃ እንዲወሰድ ለማድረግ ጥረት መጀመሩን ተናግረዋል።
4: አሁን ደግሞ ዳጫጭር ዜናዎቹ አልፋለሁ። ከሱዳን ጦር ጋር እየተፋለመ ያለው ፈጥኖ ደራሽ ኃይል ሰብአዊ ወንጀልና የዘር ማጽዳት መፈጸሙን አምነስቲ ኢንተርናሽናል ረቡለት ባወጣው አዲስ ሪፖርት አመለከተ። አሜሪካና ኢራን በኳታር ዋና ከተማ ዶሃ ውስጥ ያደረጉ ያሉት ቀጥተኛ ያልሆነ ንግግር በጥሩ ሁኔታ እየተካሄደ መሆኑን ፕሬዝዳንት ዶናልድ ትራምፕ ተናገሩ። የሜክሲኮ ብሔራዊ ቡድን በማሸነፉ ደስታቸውን ለመግለጽ በዋና ከተማዋ አደባባይ ከወጡ ደጋፊዎች 3ቱ በተፈጠረው መገፋፋት ህይወታቸው አለፈ። ዜናዎቹ እነዚህ ናቸው።
1: ከአንድ ወር በፊት ለኢትዮጵያ ገንዘብ ያበደሩ ባለሀብቶች የሀገሪቱን መንግስት እንደሚከሱ አስታውቀው ነበር። የኢትዮጵያ መንግስትና ባለ 1 ቢሊዮን ዶላሩን የሀገሪቱን ዩሮ ቦንድ የገዙት ባለሀብቶች ባለፈው ሰኔ ላይ ያደረጉት ንግግር ያለ ስምምነት ተጠናቆም ነበር። ከትናንት በስቲያ ሰኞ ግን የገንዘብ ሚኒስቴር ከባለሀብቶቹ ጋር የመጀመሪያ ደረጃ ስምምነት ላይ መድረሱን አስታውቋል። የሚኒስቴር መስሪያ ቤቱ መግለጫ እንደሚያስረዳው የተደረሰው ስምምነት በአብዛኛው ከዚህ ቀደም የቀረቡ የድርድር ነጥቦችን ያዘ ነው። ባለሀብቶቹ አሁን እንዲስማሙ ያደረጋቸው ኢትዮጵያ ያቀረበችላቸው አዲስ ማካካሻ ነው። መንግስት ያቀረበው መደራደሪያ ባለሀብቶቹ ወደፊት የኢትዮጵያ መንግስት ይፋ በሚያደርገው ሌላ የ1 ቢሊዮን ዶላር ቦንድ ድርሻ የመግዛት መብት እንዲኖራቸው ያደርጋል። ጉዳዩን በቅርበት የሚከታተሉት የፋይናንስ ተንታኙ ዶክተር አብዱል መናን መሐመድ አሁን የቀረበው ማካካሻ ለባለሀብቶቹ ጥሩ ስምምነት ነው የሚል እምነት አላቸው። ያነጋገራቸው አማኑኤል ይልቃል ነው።
5: ቦንድ ሆልደሮቹ አሁን ከኢትዮጵያ መንግስት ባረጉት ድርድር ያገኙ ዲል ጥሩ ነው የሚል እምነት አለኝ። ለቦንድ ሆልደሮቹ ነው፣ ለኢትዮጵያ መንግስት አይደለም ያለሁት። ለምን ኢትዮጵያ መንግስት ሲል የነበረው ዋና ኢትዮጵያ መንግስት ሲል የነበረው 12% ተቀናሽ ነው መከራከሪያ ነጥቦ የነበረውና ያንን አንቀበልም ሲሉ የነበረው የቀረው ብዙም እንትን አይደለም። ያከፋፈሉ ሁኔታ ወለዱ ላይ ትንሽ ተቀንሳለች፣ በጣም ትንሽ ነው። እሱ ዋና ከራከራቸው የነበረው 12% የሚለው ጉዳይ ነው። እና ያንን ለመካስ ግን አሁን የኢትዮጵያ መንግስት ሌላ ነገር አምጥቶላቸዋል። ምን ዋራንት የሚል ነገር ይዞ መጥቷል የኢትዮጵያ መንግስት። ምን ዋራንቱ ምን መሰለህ? ወደፊት የኢትዮጵያ መንግስት የአንድ ቢሊዮን ዶላር ቦንድ ኢሹ ያደርጋል። ወደፊት ቀኑ አልተወሰነም። አየህ፣ እነዚህ ሰዎች ወደፊት የኢትዮጵያ መንግስትን ምን ይሉታል? ቦንድ ኢሹ ታደርጋለህ፣ የምትከፍለን ኢንትረስት ግን 9% ወይ 8.5% አሁን ባለው ወለድ ተመስርተን ስትሰራ እስከ 9% ያለ ነው። በዚህኛው ኤክስፓየረው ባረገው ቦንድ ወይም አሁን እየተደራደሩ ባለው ቦንድ ላይ የሚከፈለው ወለድ አይተዋል አይደል? 6.5% አየህ፣ እነሱ ወደፊት ደግሞ በሚሰጠው ቢያንስ 2.5% ልዩነት ያለው እየጠየቁ ነው። እነዚህ ሰዎች ወደፊት ነው መናገር። የኢትዮጵያ መንግስት ግን ያንን ቦንድ መስጠት ባይፈልግ፣ ለምሳሌ መበደር ባይፈልግ፣ የኔ ግን ልንገርህ አይበደርም እና ይሄንን የመግዛት መብት ተሰጥቷቸዋል እነሱ አይደል? ቦንድ ሆልደር ይሆን ይሄ ኦፕሽንም ይባላል በፋይናንስ ቋንቋ ዋራንት ይሉታል ሰምታይምስ። ይሄ መብት ገበያ ላይ ዋጋ አለው። ይሄ መብት ራሱ ኢንታይትልመንቱ፣ አንተ አንድ ጥሩ ነገር የመግዛት ነገር ኢንታይትልመንት ቢኖርህ እንበል
6: ዴሪቬቲቭ አይነት ነገር ነው።
5: ኤግዛክትሊ ዴሪቬቲቭስ ነው። እዚህ ቦንድ ሆልደሮች ጀነረስ በሆነ ተርም ወደፊት የኢትዮጵያ መንግስት ቦንድ ኢሹ ሊያደርግ ተስማማ የሚመስለው አሁን ካለው ከገበያ ዋጋ በጣም ከፍ ባለ ኢንትረስት የኢትዮጵያ መንግስት ቦንዱን ኢሹ ባያደርግ ይሄ ዴሪቬቲቭ ዋራንቱ በባለሙያ ተገምቶ ይከፈላቸዋል ይላል። ግን ሊሚት አለው፣ ካፕ አለው። ከፍተኛ ሊከፈላቸው የሚችለው 90 ሚሊዮን ነው ይላል። እና የአሁኑ የዴሪቬቲቭ የዚህ የቦንዱን ተርም ስታየው ራፍሊ 9% በጣም ብዙ ነው እኮ። በቀላሉ በአንድ ቢሊዮን ላይ ብታሰራው 15 ሚሊዮን ዶላር ልዩነት አለው። የስድስት ዓመት ቦንድ ካሰብከው ወደ 90 ሚሊዮን ይመጣል። እንደው ታይም ቫሊ ኦፍ መኒ ምናምን የሚሉትን ነገሮችን ትተሃቸው ወደፊት በዋራንቱ የሚያገኙትን ነገር አስበው ነው እነሱ እዚህ ድርድር ላይ የመጡት። እና በዛ ዘዴ በተቻለ መጠን ኪሳራቸውን ለመቀነስ ችለዋል። እውነቴ ነው። ዲፎልት ያደረገ ሀገር ነው አንዳንድ እኮ አገሮች እኮ ዲፎልት ሲያረጉ እኮ እነዚህ ነው መታገኙ በጣም ትንሽ ነው እና በዚህ መልኩ ነው ባንድ መልኩ እነዚህ ቦንድ ሆልደሮቹ ለራሳቸው እንዲመች ሁለተኛው ደግሞ ከዚህ ከኮምፓራብል ትሪትመንት የሚለው ነገር የለም እንደንትን ሆኖ ያስቸገረ የነበረው ትልቅ እንቅፋት የነበረው ነገር እሱን ማምለጥ ይችላል እንትኑም ለIMF ቀርቦ ለዚህ የብቻ ለክሬዲተርስ ኮሚቴም ቀርቦ ተስማምተውበታል አሁን ሌሎቹ በእያንዳንዱ አገሮች መስማማት አለባቸው የሚል ነውና ሞስፕሮብሊ ይስማማሉ ብዬ ነው የምገምተው
7: እንደገለጽክልኝ ከኢንቨስተሮች አንጻር ሲታይ ጥሩ የሚባል ስምምነት ያገኙት ከኢትዮጵያ አንጻርስ እንዴት ተገመገመዋል
5: ኮሜርሻል ክሬዲተር እና ባይላተራል እና መልቲላተራል ክሬዲተር ኩልታችን መዘ በተለያየ ምክንያት አላቸው ሲያበድሩ ፖለቲካም ሊሆን ይችላል ሌላም ኢኮኖሚክ ጥቅም ዲፕሎማቲክ ኦቴቨር ጥቅም ሊኖራቸው ይችላል ሌሎቹ አበዳሪዎች የንግድ አበዳሪ ገና ያበደረህ በንግድ ነው አትራፊ ነው ሁለቱን እኩል ልይ በአንድ መነጽር ልይ ስትል በፍጹም መግባባት አትችልም አየህ መግባባት ስለማትችል ለይተህ ነው ሁለቱን ማደራደር የለም መደራደር ያለበት በተለያየ ተርም ነው መደራደር ያለበት የሚል እምነት ነበረኝ እንድትግባባ ካስፈለገ ማለት ነው ኮመን ፍሬምወርክ ኩል ሲዘጋጅ እንደዛ አልተበጀም ኢትስ ኮምፓራብል ነው ኦፍ ኮርስ ይገባኛል ፍሪ ራይዲንግ ሹም እንዳይመጣ አይደለም አንዱ አድቫንቴጅ እንዳይወስድ ተብሎ የተዘጋጀ ነው ቢሆንም ግን ሚያግባባ አይደለም ቻይና መንግስት 50% ይቀንስልህ ሌሎች ፖለቲካል እንትኖችን ከግንዛቤ ያስገብቱ አለም አቀፍ ተቋማት ብዙ ጊዜ እነሱ እንትናቸው በጣም ስለረስ ነው ነጋዴ ግን እንደዚህ አይደለም እንዲህ አይነት ድርድር በሚመጣበት ሰዓት ለኢትዮጵያ መንግስት ጉዳዩ ቶሎ እንዲጠናቀቅለት ይረዳዋል በጣም አሁን ከሞላ ጎደል አሁን ከነዚህ ጋር የጨረሰ እንደሆነ በቅርብ ይጠናቀቃል ብዬ ገምታለሁ አጠቃላይ የዴት ሪስትራክቸሪንግ ጉዳይ መቋጫም ያገኛል እና ጥሩ ነው ለኢትዮጵያ መንግስት አለበለዚያ በምንም አይቋጫውም ነበር
7: ሌላኛው ጉዳይ ያሁኑቹ ቦንድ ሆልደሮች ከወደፊቱ ቦንድ መግዛት የሚሽሉት የድርሻ መጠን የሚወሰነው አሁን ባላቸው ባሁኑ ቦንድ ላይ ባላቸው የድርሻ መጠን ልክ ነው
5: ትክክል አንድ ለአንድ ይላል አይደለም እዛቸው ላይ ይላል አንድ አለው አንድ ይሰጣል ማለት ነው ፕሮፖርሽናል ይሆናል ማለት ነው ሁለት ያለው ሁለት ያገኛል ማለት ነው ወደፊት መብቱ ላይ ስለዚህ ፍትሃዊ ይሆናል ወደፊትምና በዛ መልኩ ነው የሚሆነው ወደፊትም ኢሹ ሲደረግ
1: ዲሞክራቲክ ሶሻሊስቷ ሜላት ኪሮስ ዲሞክራቲክ ፓርቲን ለመወከል በኮሎራዶ ግዛት በተደረገ የአካባቢ ቅድመ ምርጫ አሸንፋለች ለመሆኑ ሜላት ማናት እንዴትስ ልታሸንፍ ቻለች አጭር ዘገባለን
7: ትናንት ማክሰኞ በተካሄደው ምርጫ ለረጅም ጊዜ ያገለገሉ ዲያና ደጌትን ማሸነፍ ቻለች። የሜላት ማሸነፍ ፓርቲው በቅርብ ጊዜ ውስጥ ካስመዘገባቸው ድሎች አንዱ እንደሆነ የአሜሪካ መገናኛ ብዙሃን በስፋ ዘግቧል። ሜላት የዲሞክራቲክ ፓርቲው ይፋዊ እጩ የሆነች ሲሆን በቀጣይ ከሪፐብሊካን እጩ ጋር ትወዳደራለች። ካሸነፈችም የተወካዮች ምክር ቤት ትገባለች። ባለፈው ሳምንት በኒውዮርክ በተካሄደ ምርጫ ለረጅም ጊዜ ያገለገሉ ሁለት ዲሞክራቲክ እንደራሴዎች በሌሎች እጩዎች ተተክተዋል። በስምንት ቀናት ውስጥ ከምክር ቤት አባል እንደራሴ ጋር ተፎካክራ ምርጫ ያሸነፈች ሶስተኛዋ የዲሞክራቲክ ፓርቲ እጩ መሆኗን ሲኤንኤን ዘግቧል። ትውልደ ኢትዮጵያዊቷ ሜላት ኪሮስ በቀጣይ ዓመት ህዳር ላይ በሚደረግ ምርጫ የምትወዳደር ይሆናል። የ29 ዓመቷ ሜላት በአውሮፓውያኑ 2022 ከዩኒቨርሲቲ ኦፍ ኖተርዳም በህግ ተመርቃለች። እስራኤል በሐማስ የተፈጸመባትን ጥቃት ተከትሎ በጋዛ ላይ የወሰደችውን እርምጃ የተቃወሙ የዩኒቨርሲቲ ተማሪዎች ጸረ ሴማዊ ናቸው መባላቸውን በመተቸት በበይነ መረብ ጽሑፉን ማቅረቧን ዘገባዎች ተጠቁማሉ። ጽሑፉን ከበይነ መረብ ለማውረድ ፈቃደኛ ባለመሆኗ ተሰራበት ከነበረው የህግ መስሪያ ቤት መባረሯም ተገልጿል። ለኮንግረስ እንደምትወዳደር ስትገልጽ ሴናተር በርኒ ሳንደርስ ድጋፋቸውን እንደገለጹላት የዘጋርዲያን ዘገባ ያትታል። ሜላት በመርጫው ስትወዳደር ድጋፍ ከሰጧት ተራማጅ ቡድኖች መካከል ዲሞክራቲክ ሶሻሊስት ኦፍ አሜሪካና ጀስቲስ ዲሞክራትስ ይጠቀሳሉ። ሜላት በሪፐብሊካኖች ባብላጫ ወደ ተያዘው የህዝብ ተወካዮች ምክር ቤት ለመግባት የምትወዳደርበት ቀጣይ ምርጫ ዲሞክራቶች በምክር ቤቱ የሚኖራቸውን የመቀመጫ ብዛት የሚወስን እንደሆነ ሮይተርስ ዜና ወኪል ዘግቧል። በመርጫው ላይ ለደጋፊዎቿ ባደረገችው ንግግር በሁሉም የኃላፊነት ደረጃ ከጥግ እስከ ጥግ ያሸነፈን ነው ፓርቲያችንንና አገራችንን እያስመለስን ነው ማለቷን ሲኤንኤን አስነብቧል። ሜላት የ68 ዓመቷን ዲያና ደጌትን ማሸነፏ ዲሞክራቲክ ፓርቲን የሚደግፉ ድምጽ ሰጪዎች ወደ ወጣት ፖለቲከኞች እያዘነበሉ መምጣታቸውን እንደሚጠቁም አስተያየቶች ጠቁመዋል። በተለይም ፕሬዝዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ በእድሜ የገፉ ፖለቲከኞች በብዛት ያሉበትን ፓርቲ በወጣት እጩዎች የመተካት አካሄድ እንደሚስተዋል ተገልጿል። ሜላት አሜሪካ ከእስራኤል ጋር ያላት ግንኙነት እንዲሁም በትራምፕ የምጣኔ ሀብት ፖሊሲዎች ላይ ጥያቄ ማን ማንሳቷ ተገልጿል። ሲኤንኤን እንደዘገበው ሜላት የረታቻቸውን የህዝብ እንደራሴ የከሸፈው አስተዳደር አድርጋ ተመስላቸዋለች። በምርጫው ክርክር ወቅት ዲሞክራቶች በአስርታት ባልታየ መጠን ድጋፋችን ቀንሷል፣ ምክንያቱም ደግሞ ለሰራተኛው ማህበረሰብ ምንም አለማድረጋችን ነው ስትል ተናግራለች። የሜላትን ማሸነፍ ተከትሎ ዲሞክራቲክ ሶሻሊስቶች ደስታቸውን መግለጻቸውን ቀጥለዋል። ሲኤንኤን እንደዘገበው የምርጫው ውጤት ከተገለጸ በኋላ ባደረገችው ንግግር እንደማንጠበቅ ግልጽ መልእክት የሚያሳይ ነው ስትል ማሸነፏን ገልጸዋለች። ትግሉን ዶናልድ ትራምፕና ባለጸጎች ጋር ማድረስ የሚለውም በንግግሯ የተከሰችው ሌላኛው ነጥብ ነው። አይስ ተብሎ የሚታወቀውን የአሜሪካ የጉምሩክ ቁጥጥር ባለስልጣን ማክሰም እንዲሁም ያለፈውን የፖለቲካ ምዕራፍ መዝጋትንም በንግግሯ ጠቅሳለች። በፍልስጤም እየተፈጸመ ነው ያለችውን የዘር ጭፍጨፋ ለማስቆም ያላትን ቁርጠኝነትም ገልጻለች። አዲስ አበባ ተወልዳ በህፃንነቷ ወደ አሜሪካ የሄደችው ሜላት አሁን ለእጩነት ያገኘችው ድል ለምክር ቤት አባልነት የማሸነፍ እድሏን ሰፊ አድርጎታል። ከወራት በኋላ በሚደረገው ምርጫ አሸንፋ ወደ ምክር ቤት የምትገባ ከሆነ በ9 ዓመቷ በእድሜ ትንሿ እንደራሴ ለመሆን ትበቃለች። የመጀመሪያዋ ትውልድ ኢትዮጵያዊት የአሜሪካ ምክር ቤት አባልም ትሆናለች።
4: ወደ 16 ውስጥ ለማለፍ የሚደረጉ የዓለም ዋንጫ ጨዋታዎች ቀጥለዋል። በአሁኑ ሰዓት ጨዋታቸውን እያደረጉ የሚገኙት እንግሊዝና ዲሞክራቲክ ሪፐብሊክ ኮንጎ አንድ እኩል በሆነ ውጤት ጨዋታቸውን ቀጥለዋል። ጨዋታው መደበኛው የሰዓት ጊዜ ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አድማጮቻችን እንግሊዝ ተከታተሉ የነበሩት ቢቢሲ አማርኛ ነበር። ለዛሬ ያልናቸውን ዝግጅቶች በዚሁ አበቃን። ነገ በሌላ ዝግጅት እንገናኛለን። ጤና ይስጥልን።
8: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታን ኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማ ፍንተማት

ክብራት ሰማዕትና ቴክኒካው ጸገም ስለዘጋጠመና መደብና አብሰዓቱ ክንፍኖ ይካልናን እትጸገም ስፈትሐና የግን መደብና ከቆጽል ምኻኑ በትሕትና ንሕብር።